This is CSW 90.9 FM Calgary, Alberta. You are listening to the voice of Ethiopia. እንደምን ከረማችሁ አድማጮቼ? የሳምንቱን የቀዳሜ ፕሮግራም ይኸው ጀምረናል። እስከ 9 AM እንዘልቃለን። በተለይ ለኦርቶዶክስ ሃይማኖት ተከታዮች ለሆናችሁ እንኳን ለልደተ ማርያም ቀን አደረሳችሁ። ዛሬ በቅዱስ ገብርኤል ቤተክርስቲያን የልደታ ማርያም በዓል በሰፊው በከፍተኛ ሁኔታ ይከበራል። ምናልባት ያልሰማችሁ በቅብቅ በሉ። ፕሮግራማችን እስከ 9 ይቀጥላል። የልደታ ማርያም መዝሙር እንዲህ ያለ ይቀጥላል።

0: ያቀረብናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን ስለመወሰኑ
1: ቅድስት ብላ እንድትጠራ ቅድስትም ያስብላት ደግሞ በማካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን እያወጣን ያለ ነው።
0: በጅማ ዞን በግድብ ግንባታ ምክንያት የተፈናቀሉ አርሶ አደሮች ችግር ላይ ወድቀናል ይላሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችንም ሳይተመን ዝም ብለው ነው ያፈናቀሉን።
0: ሌሎችንም ዘገባዎች አካተናል እንድትከታተሉን ግብዣችን ነው። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ዛሬ ስብሰባ መግባቱን ተከትሎ ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገለጹ። ፕሬዝዳንት ታደሰ በጽፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። ስብሰባው እየተካሄደ ያለው በጸጥታ አካላት ጥበቃ መሆኑንም ጠቅሰዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በበኩላቸው የጀነራል ታደሰ ወረደን ክስ አስተባብለዋል። ህወሓት ዛሬ ሲያደርገ የነበረው ጉባኤ ማምሻውን መጠናቀቁን አስመልክቶ ባልደረባችን አወት ገብረ እግዚአብሔር ከአቶ ሚካኤል አስገዶም ጋር አጭር ቆይታ አድርጓል።
3: በጸጥታ ኃይሎች ታጅቦ አልገቡም። ቤተመንግስት ስለሆነ በአካባቢው ያው ጥበቃ ሊኖር ይችላል፣ የተለመደ ጥበቃ። ህጋዊ ፕሬዚደንት ነው ዶክተር ደብረጽዮን ገብረ ሚካኤል። ያው በነባሩ በምክር ቤት ተሰብስቦ በሰሞኑን የመረጣቸው ህጋዊ የትግራይ ፕሬዚደንት ነው። ህጋዊ ፕሬዚደንት ደግሞ በእንደዚህ አይነት መልኩ ሊገባ አይችልም። ያው የተባለውን የተጻፈውን ጽሁፍ እናስተሳሰው ነው ትክክል ያለ ነው እንጂ እንደ ወትረው ጀነራል ታደሰ ወረደ ፕሬዚደንት እያሉም ያው ሲደረግ የነበረ ጥበቃ ኖርማሊ በዛ የቀጠለ ነው። አዲስ ነገር አዲስ የመጣ ኃይል የለም፣ አዲስ የተሰራ ስራ የለም።
4: ዛሬ በሶሻል ሚዲያ የተላለፈው መልእክት፣ የጀነራሉ መልእክት የኃይል እርምጃ እንደወሰዳችሁ ነው የሚያመለክተው። ና ለምሳሌ ጀነራሉ ስልጣኑን የማያስረክብ ከሆነ ምን አይነት እርምጃ ነው የምትወስዱት?
3: የጀነራል ታደሰ ወረደ ስልጣን መጋቢት 30 ላይ አልቋል። የስልጣን ሽግግር እስኪካሄድ ድረስ አሁንም ቀጥለዋል። ይሁንና ከመጋቢት 30 በኋላ ፕሮሰሱ እስክንጨርስ ነው የቆየ ነው እንጂ ህጋዊ መንግስት መርጠናል፣ ህጋዊ ፕሬዚደንት መርጠናል። የተመረጠው ፕሬዚደንት ነው ህጋዊ እንጂ በመጋቢት 30 የፈረሰውን የጊዜያዊ አስተዳደር ፕሬዚደንት አይደለም ህጋዊ የሚሆነው ማለት ነው። ስለዚህ ህጋዊ አሁን መጥቶ ያለው ፕሬዚደንት ነው ህጋዊ የሆነ። እንዴት ነው ህግ ጥሰው ነው የሚያስተሳሰው የሚመጣው? ስለዚህ ከነ መጀመሪያው አስተሳሰው ሰውና ጽሁፉ መልእክቱ የተሳሳተ መልእክት ነው ያለው፣ ሊታረም ነው የሚገባው።
4: ዋስትናስ ልትሰጡት ትችላላችሁ ወይ?
3: ዋስትና ምናምን ማለት ወደዛ የሚያስከድ ችግርም እስካሁን አልተፈጠረም የለም። ማን ለማን ዋስትና ይሰጣል? ጀነራል ታደሰ ኮታጋይ ነው፣ እድሜው ሙሉ ለትግራይ ህዝብ የታገለ ነው።
4: እና መልእክቱ እንዴት ነው የሚስተካከለው ታዲያ?
3: እሱ የውስጣችን ስለሆነ ራሳችን በራሳችን በመግባባት በመራራት የምንፈታው ነገር ነው የሚሆነው። ብዙ የሚያጨናንቅ ነገር አይመስለኝም።
4: ይሄንን ውሳኔያችሁን ተከትሎ ከዓለም አቀፍ ማህበረሰብ የዲፕሎማሲ ማህበረሰብ እና ከፌዴራል ጋር ያደረጋችሁት ውይይት አለ? እናም በፌዴራል እና በዓለም አቀፍ ማህበረሰብ ተቀባይነት ካላገኛችሁ ቀጣዩ እርምጃችሁ ምንድን ነው የሚሆነው?
3: በፌዴራል መንግስት የሚያገናኘን ያው የፕሪቶሪያ ስምምነት ነው። የፕሪቶሪያው ስምምነት እንዲፈጸም 3 ዓመት ሙሉ እኛ ላይ የደረሱ ህዝባችን ላይ የደረሱ ችግሮችን ተቋቁመን ለሰላም ስንል ቆይተናል። የፕሪቶሪያው ስምምነት ለትግራይ ህዝብ በጣም በጣም ቁልፍ የሆኑ ችግሮችን መፍታት አልቻለም። ሙሉ በሙሉ እንዳይተገበር ደግሞ ፈቃደኛ አይደለም። ስለሆነ በይፋ የፕሪቶሪያ ስምምነት ፈርሰዋል ብለን አውጀናል። ከዛ በኋላ ያው በሁለቱም ስምምነት የነበረ ጊዜያዊ አስተዳደርም ፈርሶ ያው በህዝብ የተመረጠውን ነባሩ ቤት ምክር ቤት እንዲመለስ አድርገን ያው ህጋዊ ፕሬዚደንት መርጠናል። ስለዚህ ከፌዴራል የምናደርገው ውይይት ተንግዲህ ከዚህ ቀጥሎ ላለው ሂደት ልንወያይ እንችላለን። በሰላም ችግሮቻችንን እንፈታ እንፈልጋለን። እኛ እስካሁን ኢትዮጵያውያን መሆናችንን አስበን ነው እየተጓዝን ያለ ነው። ይሁንና ያው እንድንገፋም እየተደረገ ነው ያለው። ይሄን የመግፋቱ ሁኔታ መቀጠል የለበትም የሚል አስተሳሰብ ነው ያለን። ከዚህ ያለፈ ነገር ግን ሌላ የሚያደራድሩ ነጥቦች የሉንም። ሲኖሩ ቤታችን ክፍት ነው ብለን ባለፈም ተናግረናል። አሁን መድገም እንፈልጋለን። በሰላማዊ መንገድ ሁሉም ችግሮች ለመፍታት ፍቃደኛ ከሆነ አካል ላይ ሁሉ ጊዜ ዝግጁ ነን የሚል ነው። ከዓለም ማህበረሰብም እንዲሁ በድርድር የሚያምን ድርጅት ነው።

0: ለሉዓላዊነታችን ለራሳችን በራሳችን ለመተዳደር የሚያበቃንን መንገድ ነው የምንከተለው። በዚህ ላይ ደግሞ ያው ኮምፕሮማይዝ አናደርግም የሚታወቃል። መብታችን ኤክሰርሳይዝ የማድረግ ፍላጎት አለን። እሱ ደግሞ ማንንም በማንንም በኃይል ሊጫነን አይገባም የሚል ሐሳብ ነው ያለን።
1: በኦሮሚያ ክልል ጅማ ዞን ሊሙሰቃ ወረዳ ከ5000 በላይ የሚሆኑ አርሶ አደሮች ምትክ መሬት ሳይሰጠን ከርሻችን ተፈናቀለን ሲሉ ለቢቢሲ ተናገሩ። አርሶ አደሮቹ የእርሻ መሬታቸው በግዙፉ አርጆ ደዴሳ የመስኖ ፕሮጀክት ምክንያት መወሰዱንም ተናግረዋል። ብዙዎቹ አርሶ አደሮች በ1990ዎቹ አጋማሽ ከሐረር በድርቅ ምክንያት ወደ ሊሙሰቃ ወረዳ መስፈራቸውንም ያወሳሉ። አርጆ ደዴሳ የመስኖ ፕሮጀክት በወረዳው 8 ቀበሌዎችን የሚያካትት ግዙፍ አገራዊ ፕሮጀክት ነው። የኦሮሚያ ክልል የመስኖ ባለስልጣን በበኩሉ አርሶ አደሮቹ ምትክ መሬት ተሰጥቷቸዋል ይላል። ከ5000 አባወራዎች መካከል አንዱ የሆኑትና ስማቸው እንዲጠቀስ የማይሹ አርሶ አደር ግን ችግር ላይ ወድቀናል ሲሉ ያሉበትን ሁኔታ እንዲህ አብራራሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችን ም ሳይተመን ዝም ብለው ነው ያፈናቀሉን። በርግጥ በ2008 ዓመተ ምህረት ለተወሰኑ ሰዎች ትንሽ የገንዘብ ሰጥተዋል። የሰጠው ገንዘብ ግን ለ3 አመት ምርት ብቻ ተሰልቶ ነው። እኛ ግን ከ10 አመት በላይ በቦታው ቆይተናል። ቡና ተክለው ያመረቱ ያሉ አሉ። ጫት፣ አቮካዶ የተከልንም አለ። ከላይ የመጣ ተዛዝ ነው በማለት ቀሪ ቦታ ላይ ተፈራላችሁ ብለው ነው ያፈናቀሉን። ሰሞኑን የበቆሎ ማሳችን በውሃ ተወስዷል። ንብረታችን እንድናነሳ ቅድመ ማስጠንቀቂያ እንኳን አልሰጡንም። ለጠፋ ንብረት ካሳ የለም፣ ባዶ መሬት ብቻ ነው የምንሰጣችሁ አሉን። እሱም አልተሰጠንም። ጊዜያዊ መጠለያ እንኳን የለንም። ልጆቻችን ተበታትነዋል። ምንም አይነት እርዳታም የለም።
1: ሌላ አርሶ አደር በበኩላቸው ማሳቸው ሙሉ በሙሉ መወሰዱንና ከወረዳ እስከ ክልል ድረስ አቤት ቢሉም ምላሽ እንዳላገኙ ለቢቢሲ ተናግረዋል።
3: አሁኑኑ ተነሱ አሉን። ጭራሽ ምንም አታርሱም በማለት ውሃ የሚተኛበት ማሳ ላይ የነበሩትን ወደ ሌላ ራቅ ብሎ ወደሚገኝ ሰፈር ባዶ ቤት እየተፈለገ በግድ እዚያ እንዲገቡ እየተደረገ ነው። የመንግስት የጸጥታ አካላት በስፍራ ተሰማርቷል። የምንዘራበት ወቅት ነው። በዚህ ሰዓት እጃችሁን አጣጥፋችሁ ተቀመጡ ነው የሚሉን። የሚታረስ መሬት ማግኘት ራሱ በዚህ ጊዜ የማይታሰብ ነው። ቀለብ ለቤተሰብ አናገኝም። የወደፊት ዕጣ ፈንታችን አሳሳቢ ሆኗል። ዋማ ማሬቦ ቀበሌ ብቻ ከ2000 በላይ አባወራዎች፣ መደጃለላ ቀበሌ ከ1000 በላይ አርሶ አደሮች ተፈናቅሏል። በተባ ኢላላ ቀበሌ ደግሞ 500 ይሆናሉ የተፈናቀሉት። የዛሬ 10 ዓመት አካባቢ የ3 ዓመት ምርት ካሳ ብሎ ትንሽ ገንዘብ ሰጡ። ለዚያ ነበር ዝም ብለን እስከዛሬ ተቀመጥነው። ሙሉ ካሳ እንኳን ቢሰጡን ምን አለ? በዚህ ሀገር ኑሮ ተስፋ ቆርጠናል። ነገ ወንዝ ዳር አስፍሮን ሲያበቁ ከዚያም ተነሱ ሊሉን ይችላሉ።
1: የአርሶ አደሮችን ቅሬታ በተመለከተ ያነጋገርናቸው የኦሮሚያ መስኖ ባለስልጣን ህዝብ ግንኙነት ኃላፊ አቶ ዘየደ ተሾመ ካሳው ተከፍሏቸዋል ይላሉ።
4: መስኖ በፌዴራል መንግስት የሚሰራ ነው። ነዋሪዎቹ በሰፈራ ነው ወደዚህ አካባቢ የሄዱት። አርጆ ደዴሳ ትልቅ ፕሮጀክት ነው፣ ገና አልተጠናቀቀም። በዚያን ጊዜ ከዞኑ ጋር በመነጋገር ነበር ስራ የተጀመረው። በወቅቱ ተለዋጭ ቦታም ተሰጥቷቸው ነበር። የፌዴራል መስኖ ባለስልጣን ከ10 ዓመት በፊት ቦታውን ሲረከብ ለአርሶ አደሮቹ ተለዋጭ ቦታም ካሳም እንደተሰጣቸው ነው የማውቀው። አሁን ያለበት ሁኔታ አላውቅም። ምትክ መሬትን በተመለከተ የተሟላ መረጃ የለኝም። እኛ ተለዋጭ መሬት የመስጠት ስልጣን የለንም። ምትክ መሬት የመስጠት ጉዳይ የሚመለከተው ዞኑን ነው።
1: በጉዳዩ ላይ የሚመለከታቸውን የዞን አስተዳደር ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ደቡብ አፍሪካ መጤ የጠል ጥቃቶችን ያሳያሉ የተባሉ ሐሰተኛ ቪዲዮዎችን አወገዘች። ይሄ የተባለው በአገሪቱ መጤ የጠል ጥቃቶች እየተባባሱ ነው በሚል የዲፕሎማሲ ውጥረት እየጨመረ በመጣበት ወቅት ነው። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየጠበቀች ነው። ኢራን በበኩሏ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት

0: እየተካች ነው ስትል ወቅሳለች። በአሜሪካና በኢራን መካከል ውጥረቱ ሲባባስ የዶላር ዋጋ ተዳከመ። ዋነኛው የነዳጅ ግዢ መገበያያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር የ0.14% ቅናሽ ታይቶበታል። በባህረ ሰላጤው ጦርነት የተነሳ የዓለም የምግብ ዋጋ ጭማሪ ማሳየቱን ቀጠለ። የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6% ጭማሪ ማሳየቱን የፋኦ መረጃ አመልክቷል። የአሜሪካ እገዳ 13 ቢሊዮን ዶላር የሚያወጣ ነዳጅ የጫኑ መርከቦችን ማስቆሙ ተገለጸ። ከሰባ በላይ የሚሆኑት መርከቦቹ ከ166 ሚሊዮን በርሜል በላይ ነዳጅ የጫኑ ነበሩ ተብሏል። የጀርመኑ ሚኒስትር በአገራቸው ለተፈጠረው የኢኮኖሚ መቀዛቀዝ ኃላፊነት የጎደለው ያሉትን የትራምፕ ጦርነትን ተጠያቂ ያደረጉ ሚኒስትሩ ላርስ የአሜሪካ ፕሬዝዳንት እርምጃዎች በቀጠናው ዓለም አቀፍ የኢነርጂ ቀውስ እንዲፈጠር አድርጓል ሲሉ ወቅሰዋል። ዜናዎቹ እነዚህ ናቸው። የሰሜኑን ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ሲኖዶስ በመውጣት የተቋቋመው የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ የሲኖዶሱን ውሳኔ ተከትሎ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለባልደረባችን አማኑኤል ይልቃል ነግረውታል።
1: አክሱም ያው ቅድስት ከተማ ያው ህገ ልቦናን ህገ ኦሪትን ያው ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴትም ስለሆነች ያለው ቅድስናዋን ብዙ መንበረ ታቦተ ጽዮን፣ መንበረ ጽላትነች፣ መንበረ ሳባ፣ መንበረ ብዙ የቅዱሳን ማርያም ስለሆነች ስለዚህ ካላት ክብር የነበራት ክብር እንዳለ ሆኖ ከአሁን ጀምሮ ደግሞ በከተማዊቷን ጠቅላላ ቅድስና የሚያስብላት ነገር ተጠንቶ ያለው ነገር ሁሉ ግብዓቶችን ቆርቧል። ስለዚህ ለረጅም ጊዜ ቅድስት ከተማ ያው በእንግሊዘኛም የተለያዩ ሰዎችን በጎግል ላይ ስታይም ሆሊ ሲቲ ነው የምትባለው። ስለዚህ እኛም ደግሞ በዚህ ዘመን ደግሞ ያላት ቅድስና ያላት ክብር ተወለደውን ይዞት እንዲሄድ ጥናት ከቀረው በኋላ ከተወሰነ ቀን ጀምሮ ከተማይቱ በሙሉ ቅድስት ተብላ እንድትጠራ፣ ቅድስት የሚያስብላት ደግሞ በመካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን እነሱ ጥናት ተደርጎ ከእንደሌላ ማንኛውም የማይደረግባት ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን እያወጣን ያለ ነው። ስለዚህ በዚህ ዙሪያ ያው ቅዱስ ሲኖዶስ ያው ቅድስት ከተማ አክሱም ብሎ ሰይሟታል ማለት ነው።
2: ቅድም ጥናት ተደርጎ የሚል ነገር አንስተውልኝ ነበር እና ምናልባት ሊዘረዝሩልኝ ከቻሉ ከተማዋን ቅድስት ለማለት ያስቀምጣችኋቸውን ምክንያቶች?
1: እሱ በባለሙያዎች ተጠንቶ ተቃርቦ ያው ተጠቅሎ መልሶ ወደ ጉባኤው ስለሚቀርብ በቀጣይ ያው በጥቅምት በወር እንድትደውልልኝ አሳውቃለሁ። አንድ ሁለት ሶስት ብለን ማለት ነው።
2: አሁን ያነሱልኝ አንድ ነገር አለ። ከዚህ ከመጠጥ ቤቶች ከሆቴሎች ጋር በተያያዘ ህግ እያወጣችሁ እንደሆነ እና እሱ ምን እንደሆነ ቢያብራሩልኝ። እንደገና ደግሞ ቅድስት መባሉ የሚያመጣቸው ሌሎች ለውጦችስ ምንድን ናቸው?
1: የሚያመጣቸው ለውጦች አንደኛው የጥንት ታሪኳን ማንነቷን ያለውን ክብሯን ወደፊት ዓለም እንዲያውቆ ማድረግ ነው። ሁለተኛ ደግሞ በከተማይቷን ቅድስት ከተባለ የቅድስና ስራ ሊሰራ ይገባል የሚባለው ማለት ስላለበት በከተማይቷ ዙሪያ ያሉ ያልተለመዱ ነገሮችን እንደ ጫት ይሁን እንደ ሌሎችን አንዳንዱ ነገሮችን በብዛት አይቆም ግን ካሉ እንደ መጠጥ ቤቶቹም እንደ ሌሎችም ያሉ ገደብ ያለበት ሰዓት እንዲኖር ያንንም ህግ ምክንያት ቅድስና የሚያስብላት ጠቅላላ ከተማይቷን የቅድስና ምልክት እንድታሳይ የሚያደርጉ ህጎችንም እያወጣን ያለ ነው።
2: ከተማ ቅድስት ተብላ ከመጠራቷ ጋር በተያያዘ ከዚህ ስያሜ ጋር አብረው የማይሄዱ ተብለው የተለዩ ነገሮች አሉ? ምን ምንድን ናቸው? ለምሳሌ መጠጥን ጠቅሰውልኛል፣ ሌሎቹንም ቢዘረዝሩልኝ።
1: ምንም አይነት ከሱ ጋር የማይሄድ ነገር የለም። ምክንያቱም ምንም አይነት የለም እስካሁን ስለሌለ አሁን ያልኩህ ነገር ማንም እንግዳ መጥቶ ያው የሆነ ሆቴል ሬስቶራንት ቢገባ የሚያገኛቸው ነገሮች የሆኑ ሙዚቃዎች ነገር ካሉ ነው እንጂ እስካሁን የተለየ ነገር አክሱም ላይ ምንም የለም። ምክንያቱም ለዛም የሚቃረን ነገር የለም እስካሁን። ስለዚህ ስለሌለ ያ ቅዱስነቱን ጠብቆ ለቀጣ የሚመጡ ነገሮችን ለዛ የተጻፈ የሚሆን ደግሞ እነሱን ማስወገድ ነው።
2: ሌላኛው ጉዳይ የውሳኔ ቁጥር 11 ላይ የተቀመጠው ከአጼ ዮሐንስ ጋር የተያያዘ ጉዳይ ነው እና እሱ ውሳኔስ ምንድን ነው ቢያብራሩልን?
1: ግርም ያው አጼ ዮሐንስ ያው ንጉሠ ጽዮን ተብለው ያው እንግዲህ አጋጣሚ በሀገራችን ላይ የነበራቸው አንድነት ፍቅር ሀገር ደንበሩ ሲሉ ያው የከፈሉትን መስዋዕት ለቤተ ክርስቲያኒቷ ደግሞ አማኝ በተለይ በቤተ ክርስቲያን የነበራቸው አብያተ ክርስቲያን በማሰራት ለሀገሪቷን ያላቸው ትልቅ ውለታ በሰማዕትነት ነው ያረፉትና ቤተ ክርስቲያን ልታስባቸው ይገባል። እንዲህ አይነት ደጋጎች ሰዎችን ካላስታወስን ንፉግነት ነውና ሰማዕት ያው ሰማዕት ተብለው እንዲጠሩ ለዚህ ክብር ሰማዕትነት ቤተ ክርስቲያን ሰጣቸዋለች ማለት ነው።
2: የምታወጡት ህግ ነገር ብላችሁኛልና እንደው እንዴት ነው የምታደርጉት? ከከተማ አስተዳደር ጋር በመነጋገር ነው? ምናልባት ደግሞ ከዛ ማከል ነዋሪዎች የተለየ ሐሳብ ያላቸው ካሉስ እንዴት ነው በአጠቃላይ እንደው እንደሚሆነው?
1: ከተማ አክሱም ላይ ምንም የተለየ ነገር ስለሌለ ለቀጣይ ግን ያው ምናያቸው ጉዳዮች ይሆናሉ ማለት ነው።
2: ምናልባት ከዚህ ከእናንተ ካስተላለፋችሁት ስያሜ ጋር በተያያዘ እንዲወሰድ የሚፈልጓቸው እርምጃዎች ይኖሩ ይሆን? ለምሳሌ በህግ በሚታወቀው ደረጃ በዓለማዊ ህግ ማለቴ ነው የከተማ ስያሜ አክሱም ብቻ ነው። ስለዚህ እሱ እንዲቀየር ምናልባት የምታቀርቡት ጥያቄ ይኖር ይሆን ወይስ እንደዚህ ከዚህ ጋር የተያያዙ ነገሮች ቀጣይ እርምጃዎች ምን ይሆናሉ?
1: ለቀጣይ እነሱም ያው እንግዲህ ከከተማ አስተዳደር ይሁን ከሚመለከታቸው አካላት ያው ሲኖዶስን ከወሰነ ሲኖዶስን ተግባራዊ የማድረግ ግዴታም ስላለበት ከእነሱ ጋር መነጋገር ቀጣዩን ይሄድበታለን።
2: ከሰሞኑ እንግዲህ በአክሱም ከተማ ጋር ሙስሊም እምነት ተከታዮች ከመስጊድ ጋር በተያያዘ የተፈጠሩ ችግሮች ነበሩ። ከዛ ጋር በተያያዘ እንደው ምናልባት በሙስሊም ማህበረሰቡ ዘንድ ቅሬታ ሊፈጥር ይችላል ይሄ ነገር የሚል ስጋት ይኖራችሁ ይሆን?
1: ከሙስሊም ህብረተሰብ በተለይ ከአክሱም ህብረተሰብ ጋር ያለው በሰላም በፍቅር የሚኖሩ ወንድማማች ናቸው። በቅዱስ ከተማ አክሱም የተለየ ነገር ሀሳብ ይኖራቸዋል ብዬ በግሌ አላምን። ምክንያቱ ለረዥም ጊዜ እነሱም አክሱም ስንል ቅድስት በመሆኗን ታላቅነቷን ጥንታዊነቷን ቅርስነቷን አምነው ያው ለበዓል የሚመጣ ነው በአብሮ ነው የሚሰሩት። በገበያው ላይ አንድና በአንድ ላይ ነው የሚሰሩት። በተለያየ በማዕከል በሚደረገው ነገር ህብረተሰቡ በሚገለገልባቸው ህብረተሰቡ በሚሰራቸው ላይ በአንድ ላይ የሚሰሩት ተማምነው ተስማምተው የሚኖሩበት ነው። በቅድስ በመባሉ እነሱ እንደውም የተለየ ድጋፍ ይሰጣሉ እንጂ የተለየኛ ያው እነሱ የሚቃወሙት ነገር ይኖራል ብዬ አላስም በግሌ ነው። ካለ ግን ከሙስሊም ህብረተሰቡም ጋር መነጋገር ይቻላል። በአክሱም ላይ ያለው ህብረተሰቡ ለረጅም ጊዜ የቆየ የተለማመዱ ምን መደረግ አለበት ምን መደረግ የለበትም በሁለቱ ህብረተሰቦችን ዘንዳ ለረጅም ጊዜ የቆየ የሰላም የአብሮነት የመቻቻል የጋራ እሴቶችም ስላሏቸው በዚህ ላይ ጠብ አለ ብዬ ይፈጥራል ብዬ አላስም።
0: በአክሱም የሚገኙ የእስልምና እምነት ተከታዮች ሃይማኖታዊ ስርዓቶች የሚፈጽሙበት ቦታ ሲጠይቁ ዘመናት የተቆጠሩ ሲሆን ከሃይማኖት ስርዓት ጋር በተያያዘም በተለያዩ ጊዜያቶች ግጭቶች ተከስተዋል። ለዚህም አክሱም ቅድስት ከተማ መሆኗ በምክንያትነት ይጠቀሳል። አድማጮቻችን የዛሬውን በዚሁ ነው የምናጠቃልለው።

This is CJSW 90.9 FM Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 10 minutes. አድማጮ ቼካስር ደቂቃ በኋላ ካየር ሰናበታለን በተለይ በተለይ ለኦርቶዶክስ ሃይማኖት ተከታዮች ለሆናችሁ ለልደታ ማርያም እንኳን አደረሳችሁ እንላለን በአሉ በአሁኑ ሰዓት በቅዱስ ገብርኤል በተክርስቲያን እየተካሄደ ነው ወደዛ በቅ ማለት ትችላላችሁ በተረፈ ሳምንት እስክንገናኝ በየነ ነኝ ደህና ክረሙ።